0: እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣትዉ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር
1: ዝድዩ ዋጋ መስዋዕትነት ከምዚ ድልየ

0: ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ኮሚቴ ምክልኻል ጋዜጠኛታት ንመንግስቲ ኢትዮጵያ ጸዊዑ። ኮሚቴ ምክልኻል መሰል ጋዜጠኛታት ሲፒጄ መንግስቲ ኢትዮጵያ ኣብ ቤት ማእሰርቲ ኮይኖም ጉዳዮም ኣብ መስርሕ ፍርዲ ዘሎ ሓሙሽተ ጋዜጠኛታት ብገበነኛታት ምዃኖም ኣሚኖም ክፍርሙ እሞ ክፍትሑ ዘካይዶ ዘሎ ተጽዕኖ ጠጠው ከብል ከም ጸውዐ ሮይተርስ ካብ ናይሮቢ ሓቢሩ። እቲ ካብ ናይሮቢ ዝተዘርግሐ ዜና እቶም ገበነኛታት ኢና ኢሎም ንኽፍርሙ ተጽዕኖ ዝግበርሎም ዘሎ ሓሙሽተ ጋዜጠኛታት ገነት ኣስማማው፣ ጎበዘ ሲሳይ፣ ኣባይ ዘውዱ፣ ዳዊት በጋሻውን መስከረም ኣበራን እዮም። ኮሚቴ ምክልኻል ጋዜጠኛታት ንኽትሙ ከይግደዱ ጥራይ ዘይኮነ እቲ ንሰለስተ ዓመታት ዝቐጸለ መስርሕ ቤት ፍርዲ ተቐላጢፉ ብናጻ ንኽፍትሑ እውን መጸዋዕትኡ ኣቕሪቡ። ናይቶም ግዳያት ጠበቓ ሰሎሙን ገዛሃኝ ከም ዝበሎ እቶም ናይ ግሊ ጋዜጠኛታት ንገዛ ርእሶም ገበነኛ ገይሮም ክኽትሙ እሞ ካብ ማእሰርቲ ንኽፍትሑ ንዝቐረበሎም መጸዋዕታ ኣይተቐበልዎን። እዞም መዘራረቢ ኮይኖም ዘለዉ ሓሙሽተ ጋዜጠኛታት ኣብ ክልል ኣምሓራ ዝነበረ ኩነታት ኣብ ዝምልከት ብዘቕረብዎ ሙያዊ ጸብጻብ እዮም ረዓዲ ብምፍጣር ተኸሲሶም 223 ተኣሲሮም። እቲ ጠበቓ ናይዞም ግዳያት ኣታሓሒዙ ሓለፍቲ ናይቲ ዘለዎ ቤት ማእሰርቲ ጠቒሱ ከም ዝገለጾ እቶም ጋዜጠኛታት በይኖም ተፈልዮም ድሕሪ ሕጂ ጋዜጠኛታት ኮይኖም ኣይንሰርሕን ኢና ዝብል ናይ ጽሑፍ መረጋገጺ ከቕርቡ ይግደዱ ከም ዘለዉ እውን ሓቢሩ። ላዕለወት ሓለፍቲ ኢትዮጵያ ነቶም ጋዜጠኛታት ኣብ ቤት ፍርዲ ተቐባልነት ዘይረኸበ ገበናዊ ክሲ እንደገና ንድሕሪት ተመሊሶምን መስርሕ ፍርዲ ኣደናጎዮምን ከም ሓድሽ ብገበን ከፈርምዎም ይደልዩ ከም ዘለዉ ናይቲ ዓለም ለኻዊ ትካል ኣዋሃዲ ፕሮግራም ኣፍሪቃ መትሆኪ ሙሞ ምጥቃሱ እቲ ዜና ሓቢሩ። ምዚ ብዝተተሓዘ ኣስታት 300 ምስቲ ኣብ ክልል ኣምሓራ ዘሎ ኩነታት ተኣሲሮም ዘለዉ ፖለቲከኛታት ናይ ይቕሬታ መሕተቲ ቅጥዒ ከቲሞም ክፍትሑ ተሓቲቶም ኣለዉ። ኣብቲ ክኽትምዎ ዝቐረበሎም ቅጥዒ ብዅሉ ፋኖ ዝፈጸሞ ገበናት ተሓተቲ ኢና ትሕዝቶ ዘለዎ ኮይኑ ሓያሎ ክኽትምሉ እንከለዉ ኣስታት 30 ግና ከምዘይከተሙ ተፈሊጡሎ። ነቲ መስርሕ ምኽታም መሕተቲ ምሕረት ኮሚሽን ሰብኣዊ መሰል ኢትዮጵያ የካይዶ ከም ዘሎ ከዓ ተፈሊጡ። ልኡኽ ሕብረት ኣፍሪቃ ኣብ ሱዳን ዘትዩ። ልኡኽ ሕብረት ኣፍሪቃ ብ16 ነሃሰ 2026 ኣብ ካርቱም ኣብ ሱዳን ዝካየድ ዘሎ ውግእ ብዛዕባ ዝቋረጸሉ ዘተ ከም ዘካየደ ኣልጀዚራ ሓቢራ። እቲ ልኡኽ ብኸምዚ ደረጃ ናብ ካርቱም ዝበጽሐ ድሕርቲ ናይ 2021 ዕልዋ መንግስቲ ናይ መጀመርቲኡ ምዃኑ እቲ ዜና ብተወሳኺ ጠቒሱ። ኣባልነት ሱዳን ካብቲ 55 ሃገራት ብኣባልነት ዝርከብኦ ኣህጉራዊ ሕብረት ዝወፀ ድሕርቲ ዕልዋ መንግስቲ ተኻይዱ ስልጣን ኣብ ኢድ ወታደራዊ ክፍሊ ምስ ወደቐ እዩ። እቲ ልኡኽ ኮሚቴ ሰላምን ጸጥታን ሕብረት ኣፍሪቃ ኣብ ካርቱም ምስ ኣቦ ወንበር ልዑላዊ ኮሚቴ ጀነራል ኣልቡርሃንን ቀዳማይ ሚኒስተር ናይቲ ሃገር ከማል እድሪስን እዩ ተራኺቡ ተመያይጡ። ነቲ ልኡኽ ዝመርሐ መሓመድ ካልድ ናይዚ ሒዝናዮ ዘለና ወርሒ ነሃሰ ተረኛ ኣቦ ወንበር ኮሚቴ ሰላምን ጸጥታን ሕብረት ኣፍሪቃ ኣብቲ ኣጋጣሚ ኣብ ዘስምዖ ቓል እቲ ውዕደት ዘካየደ ኣካል ልዑላውነትን ሓድነትን ሱዳን ከም ዘኽብር ጠቒሱ። ምዚ ኣታሓሒዙ በቲ ዝተፈላለየ ዕንወት እናውረደ ዝቕጽል ዘሎ ውግእ ሕድሕድ ሱዳን ከም ዝሻቐል ኣይሓበአን። ቀጺሉ ከዓ ኣብ ሱዳን ኩሉ ሓቆፍ ዘተን ሃገራዊ ዕርቅን ዝፍጠረሉ መንገዲ ክጽረግ ይግባእ ኢሉ ናይ ወፃ ሓይልታት ኢድ ኣእታውነት ኣብ ጉዳይ ሱዳን ከም ዝነጸገ እቲ ዜና ኣስፊሩ። ሕብረት ኣፍሪቃ ኣካልቲ ሕቡራት ሃገራት ሕብረት ኤውሮጳ ኢጋድን ዓረብ ሊግን ዝሳተፍዎ ኣብ ሕድሕድ ሱዳናውያን ዘሎ ፍልልይ ክፈትሕ ዝፅዕር ዘሎ ዲፕሎማስያዊ መስርሕ እዩ። እዚ ከምዚ ኢሉ እንከሎ ቀዳማይ ሚኒስተር ሱዳን ፍሉይ ምስቲ ልኡኽ ኣብ ዝገበሮ ርክብ ንሃገራዊ ሰራዊት ሱዳን ምስቲ ብደጋሎ ዝምራሕ ተወርዋሪ ዕጡቕ ሓይሊ ምውድዳር ሓደገኛ እዩ ዝብል መጠንቀቕታ ከም ዝሃበ እቲ ዜና ተፈሊጡ። ኣታሓሒዙ እቲ ቀዳማይ ሚኒስተር ሕብረት ኣፍሪቃ እቲ ብድጋሎ ዝምራሕ ሓይሊ ፈጣን ራዕዲ እዩ ኢልካ ኣብ ምስያም ክተሓበር ምጽውዑ ተፈሊጡ። ጀነራል አልቡርሃን አቀዲሙ ንፖለቲካዊ ይዘተ ናብ ካርቱም ክመፁ ፍቓደኛ ንዝኾኑ ሱዳናውያን ናይ ፀጥታ ውሕስነት ከም ዝህብ ብምጥቃስ ናይ ሰፊሕ ዘተ መፀዋዕታ ከም ዘቕረበ ዝከር እዩ። ሱዳንን ደቡብ ሱዳንን ደባዊ ሰላምን ከውሕሳ ተሰማሚዐን። ሱዳንን ደቡብ ሱዳንን ኣብ ደባተን ዘሎ ሰላም ከውሕሳን ብፍላይ ኣብ ከባቢ ኣብየይ በይናዊ ስጉምቲ ካብ ምውሳድ ቁጠባን ተሰማሚዐን። እዚ ስምምዕ ዝተበፅሐ ናይ ክልቲአን ሃገራት ሚኒስትራት ምክልኻል ዝመርሕዎም ልኡኻት ኣብ ጁባ ኣብ ዘካየድዎ ኣኼባ ምዃኑ ተሓቢሩ ኣሎ። እቲ ክልቲኦም ሚኒስትራት በብተራ ዝመርሕዎ ኣኼባ ዝተኻየደ ብሰንኪ ኣብ ሱዳን ብ2023 ወርሒ መያዝያ ውግእ ምብርዑ ተቋሪፁ ድሕሪ ምፅናሕ ንመጀመርያ ግዜ እዩ። ሚኒስትር ምክልኻል ሱዳን ሓሰን ዳውድ ካብሮን ናይቲ ሃገር ሓለፍቲ ፀጥታ ዲፕሎማስን ፖሊስን ኣኸቲሉ ናብ ደቡብ ሱዳን ዝኸደ ዝሓለፈ ገምግምካ ዘሎ ፀገማት ንምፍታሕ ምዃኑ እቲ ዜና ጠቒሱ። እዘን ክልተ ጎረባብትን ናይ ሓባር ታሪክ ዘለዎንን ሃገራት ኣብ ከም ኣብየይ ሓፍራን ነሃስን ጀበል አል መቕኒስ ዝኣመሰሉ ቦታታት ዘይተጠረረ 1800 ኪሎ ሜትር ዝንውሓቱ ናይ ሓባር ዶብ ኣለዎን። ኣብቲ ኣኼባ ክልቲኦም ወገናት ዶብ ሰገር ምትእታው ከየፍቅዱ ዕጡቓት ጉጅለታት ንምእጋድን ምዕቃብ ነዳዲ ደቡብ ናብ ፖርት ሱዳን ዝመሓላለፈሉ ሻምበቆታትን ኣብ ዝብሉ ከም ዝተሰማምዑ እውን ተሓቢሩ። እቶም ልኡኻት ብዛዕባቶም ኣብ ጎኒ ዕጡቕ ተወርወረ ሓይሊ ሱዳን ኮይኖም ዝዋግኡ ደቂ ደቡብ ሱዳን ዝምልከት ኣብ ስምምዕ ከም ዝበፅሑ ኣብቲ ዜና ሰፊሩ። ኣታሓሒዞም ከዓ ነቲ ኣብየይ ፕሮቶኮል ዝበሃል ስምምዕ ከበራበርዎን ሓባራዊ ሲቪላዊ ምምሕዳራት ከቕሙን ንስምምዖም እውን ተጠቒሱ። ናይ ደቡብ ሱዳን ኮሚቴ ሃገራዊ ምርጫ ከባቢ ኣብየይ ኣካልቲ 22 ታሕሳስ 2026 ምርጫ ዝካየደሉ ገይሩ ብምቕራቡ ዘይምርዳእ ተፈጢሩ ከም ዝነበረ እቲ ዜና ጠቒሱ። ኣብዚ ሃገራት ቀርኒ ኣፍሪቃ ብውግእ ዝደላለያሉ ዘለዋ እዋን ናይ ዘን ሃገራት ቀራሪብካ ምዝራብ ተስፋ ዝህብ እዩ። ውድብ ሕቡራት ሃገራት ኢትዮጵያን ክልል ትግራይን ክዛተያ ጸዊዑ። ውድብ ሕቡራት ሃገራት ፌደራል መንግስቲ ኢትዮጵያን ክልላዊ ምምሕዳር ትግራይን ንውግእ ካብ ምንሃር ክቁጠቡ ኣተሓሳሲቡ። እቲ ጸገም ብኣሳታፍን ሰላማውን ዘተ ክፍታሕን ዞባዊ ምርግጋእ ክፈጥርን ካብ ናይሮቢ መፀዋዕታ ኣቕሪቡ። ኣብ ኢትዮጵያ ዝምቕማጡ ኣተሓባባሪ ሰብኣዊ ኩነታት ኣብ ኢትዮጵያ ወኪል ሕቡራት ሃገራት ናይጀርያዊ ዶክተር ኣዞኒያ ኦጂሎ ብዛዕባ እቲ ኣብ መንጎ ፌደራል መንግስቲ ኢትዮጵያን ክልል ትግራይን ዘሎ ወታደራዊ ወጥሪ ከም ዘጠንቀቐ እውን እቲ ዜና ሓቢሩ። እቲ መጠንቀቕታ ውድብ ሕቡራት ሃገራት ነቲ ዝርአ ዘሎ ጎንፅታት ኣሓሊፉ ዘጋጥም ምልውዋጥን ተኽሲ ከበድቲ ኣፅዋር ኣብ ዶባት ኣብ ኣላማጣ ሸራሮን ደቡብ ሱዳን ሸረሪናን ዝረጋእ ዘሎ ግጭታት ተኸቲሉ እዩ። ነዚ መጠንቀቕታ ዝሃበ ዶክተር ኦጂሎ ኣብ ወርሒ መጋቢት 2026 ብዋና ፀሓፊ ውድብ ሕቡራት ሃገራት ኣንቶኒዮ ጉተረስ ናብ ኢትዮጵያ ዝተመዘዘ ኮይኑ ፖለቲካውያን መራሕቲ ጉዳያት ናይ ዘጋድድ ድምፅምዲ ብረት ከቋርፁ ይግብኦም ዝብል መልእኽቱ ከዓ ኣመሓላሊፉ። እቲ ዶክተር ኣብ ዘቕረቦ መጠንቀቕታ ኣብ ትግራይ ካብ ብዙሓ ሰምዖ ድምፂ ሰላም እምበር ውግእ ዝደሊ ኣይኮነን ኢሉ ኣተሓሒዙ ከዓ ናይ ህዝቢ ጉዳይ ዝምልከቶም ኣካላት ሓላፍነቶም ሰላማዊ መፍትሒ ንክረኽቡ ምዃኑ ጠቒሱ። እዚ ድሌት ኣብ ትግራይ ናይ ዘሎ ህዝቢ ናይ ውድብ ሕቡራት ሃገራት ምርጫ ምዃኑ እውን ኣስፊሩ። ኣብ ርእሲ እዚ ፍልልያት ብሰላም ተፈቲሖም ናይ ሰባት ሰላማዊ ቁጠባዊ ሃዋህው ክፈጥር እዩ ዝግብኦ ክብል ጸዊዑ። ኣብ መጻኢ ድርቂ ኣብ ትግራይ ከም ዘስግእ ብምጥቃስ ድማ ኣብዚ እዋን እዚ ብደረጃ ኢትዮጵያ ኣስታት 15 ሚልዮን ሰባት ተጸበይቲ ሓገዝ ኮይኖም ከም ዘለዉ ጸብጻብ ትካል መግቢ ዓለም ብምጥቃስ ሓቢሩ።
1: ኢትዮጵያ ኣምባሳደር ኢጣልያ ሶጊጓ ኢትዮጵያ ዘየድሊ ሰብ ፐርሶና ኖን ግራታ ብዝብል ኣምባሳደር ኢጣልያ ኣብ ሃገራ ሰሳመ ፋብሪዚ ቅድሚ 10 መዓልታት ከም ዝሰጎጎት ዝተፈላለያ ማዕከናት ዜና ሓቢረን። እቲ ኣምባሳደር ዝተሰጎየ ኣብ ኢትዮጵያ 10 ወርሒ ጥራይ ድሕሪ ምፅንሑ ምዃኑ እውን ተፈሊጡ። نايتا أمباسادر مسقاق أبت مجمريا أب كلي لعلوات حلفتي من قستت راي بمستير تتحيزو خمزة سنحة تزينا تغيسو انتوغنات من قستات إثيوبيان إيطاليان كساحب سنحة فللي مستيتا واسخونا تهزو بغرن أفريكا زتها حزن نوح قزيز سنحة مخانو تفليتو وتم من جتات كم تغسوو إتا أمباسادر دحريب إثيوبيا ممدابو أسرارها إمباسي أبز ملكت نمم حداراوي مصفافن نتكالاوي من قصاص جنزبن يخيليو زبول حيالو سقومتتات كوسيد سنحيو كابتزو سودو سقومتتات مترار مقصصار مسرح أواهبا فيزا سلوا زي من قصتاوي تكالات أبلعلتي إمباسي من معرراي زسانح بسمتي امباسي نبرات ممسا ان ملاخن بزي مقص اركي كايد مقرامن كمزت اغالل تحبيرو اتا امباسادر كمزيز عمسلت كالاون توهادن اسرار حبم التقتتاو او عيني مسمنقستي زلعال سلوان متأسسارن مزلوومن اتيوبياويان باتاتات اعتيو حيال تقاومون نغفيتان كغاطمو خمزة صينحة أبت زينا تتغسى كوينو بفلاينا بقداماي منستر أبي أحمد كربت مزلو ومسابات كساحة حب كمزة صينحة ون تتغيسو بحافشا منغستي إيطاليا بفلاي كاوز أو قداي منستر نايتا هاجر أنطونيو تاجاني أب كندي تماسا سالي سوغم تموساد نتمسوغا تقبلو مسغ مبالو مناي بوزحات الزارة وخوينو صينح እዚ ዲፕሎማሲያዊ ምስሐብ ክልቴን ሀገራት ጎንን ጎን እቲ ኣብ መንጎ ፌደራል መንግስቲ ኢትዮጵያን ክልል ትግራይን ዝካየድ ዘሎ ግዜ ምምፅኡ ዝጠቐሰ እቲ ዜና ምስቲ ዘይርጉእ ዞባዊ ኩነታት እውን ምፅልላው ከም ዘለዎ ኣብቲ ዜና ሰፊሩ
0: ክቡራት ሰማዕትና ናይ ሎም ዜናና ኣብዚ ፈፂምና ኣለና ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ መከታተል።